የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ዝግጅቶቻችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁ የሐሙስ ሚያዝያ 29 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የስፔን ሐዋርያዊ ጉብኝት መርሃ ግብር ይፋ መሆኑን የተመለከተ ዘገባ በቀዳሚው ዜናችን እናቀርብላችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስለ ሰላም እየሰበኩ ወደፊት የሚጓዙ መሆናቸውን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። ሩሰ ሊቃነ ጳጳሳት ሊዮ 14ኛ የፖላንድ ጠቅላይ ሚኒስትር ዶናልድ ታክስን በመንበራቸው መቀበላቸውን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። እህት ፔትሪኒ የወደፊት የሥራ ዕድል በማሽን ላይ ሳይሆን በሰው ልጅ የሞራል ውሳኔ ላይ ነው ማለታቸውን በአራተኛው ዜናችን እናቀርብላችኋለን። በመጨረሻም እምነታችን ይህ ነው በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከባልደረቦቼ መብራቱ ኃይሌ ጊዮርጊስና ዘላለም ኃይሉ ጋር በመሆን መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። የሩሲያ ሊቃነ ጳጳሳት ሊዮ 14ኛ የስፔን ሐዋርያዊ ጉብኝት መርሃ ግብር ይፋ መሆኑ ተገለጸ። ሩሲያ ሊቃነ ጳጳሳት ሊዮ 14ኛ በስፔን ሐዋርያዊ ጉብኝት እንደሚያደርጉ የቅድስት መንበር መግለጫ ክፍል አስታውቋል። ካንድ ወር ቀደም ብሎ ይፋ በሆነው መርሃ ግብር መሰረት ቅዱስነታቸው ማድሪድን፣ ባርሴሎናንና የካናሪ ደሴቶችን እንደሚጎበኙና በዓለም ረጅሙ የተባለለትን የሳግራዳ ፋሚሊያ የቅድስት ቤተሰብ ባዚሊካን እንደሚባርኩ ታውቋል። የቅድስት መንበር መግለጫ ረቡዕ ሚያዝያ 28 2018 ዓመተ ምህረት የቅዱስነታቸውን የስፔን ሐዋርያዊ ጉብኝት መርሃ ግብር አረጋግጦ በጉብኝታቸው ወቅትም 12 ንግግሮችን እንደሚያደርጉ፣ 4 የመስዋዕተ ቅዳሴ ስነ ስርዓቶችን እንደሚመሩና ከፖለቲካ ከቤተ ክርስቲያንና ከሲቪል መሪዎች ጋር በጠቅላላው 10 ስብሰባዎችን እንደሚያደርጉ አስታውቋል። ሩሲያ ሊቃነ ጳጳሳት ሊዮ 14ኛ ወደ ስፔን መዲና ማድሪድ የሚደርሱት ግንቦት 29 2018 ዓመተ ምህረት እንደሚሆን ያስታወቀው መግለጫው ወደ ማድሪድ ሲደርሱ ንጉስ ፌሊፔ 6ኛ በንጉሳዊ ቤተ መንግስት አቀባበል እንደሚያደርጉላቸውና ከዚያም ቅዱስነታቸው ከመንግስት ባለ ስልጣናት ከሲቪል ማህበረሰብ ተወካዮችና ከዲፕሎማሲ አካላት ጋር ከተገናኙ በኋላ በዚያው ምሽት በማዕከላዊ ማድሪድ በሚገኘው ፕላሳ ደ ሊማ ከወጣቶች ጋር ሆነው የጸሎት ስነ ስርዓት እንደሚመሩ መግለጫው አስታውቋል። በማግስቱም በቅዱስ ቁርባን ቡራኬ ላይ ከተገኙ በኋላ በታዋቂው ፕላሳ ደ ሲቤለስ የተዘጋጀውን የመስዋዕተ ቅዳሴ ስነ ስርዓት ይመራሉ። ከቅዱስ አጎስጢኖስ ማኅበር አባላት ጋር በግል ከተገናኙ በኋላ በማድሪድ ሞቪስታ አሪና በሚቀርበው ዝግጅት ላይ ከባህል፣ ከኪነ ጥበብ፣ ከንግድና ከስፖርት ተወካዮች ጋር የሚደረገውን ስብሰባ ይካፈላሉ። ሩሲያ ሊቃነ ጳጳሳት ሊዮ 14ኛ ሰኞ ሰኔ 1 2018 ዓመተ ምህረት ጠዋት ከስፔን ጠቅላይ ሚኒስትር ፔድሮ ሳንቼስ ጋር እንደሚገናኙ ታውቋል። ከዚያም በተወካዮች ኮንግረስ ላይ ለፓርላማ አባላት ንግግር እንደሚያደርጉ፣ በስፔን የጳጳሳት ጉባኤ ጠቅላይ ጽህፈት ቤት ከብፁዓን ጳጳሳት ጋር እንደሚገናኙና ምሽት ላይ በበርናቢው ስታዲየም ከሀገረ ስብከቱ ምዕመናን ጋር እንደሚገናኙ መርሃ ግብሩ አመልክቷል። ሩሲያ ሊቃነ ጳጳሳት ሊዮ 14ኛ ሰኔ 2 2018 ዓመተ ምህረት በሐዋርያዊ ጉብኝታቸው ማዕከላዊ ስፍራ በሚሰጠው የባርሴሎና ጉብኝታቸው የቅዱስ ቤተሰብ ባዚሊካ አካል በሆነው ረጅሙ ሰገነት የምረቃ ስነ ስርዓት ላይ ተገኝተው እንደሚባርኩት ይጠበቃል። ይህ ረጅሙ የባዚሊካው ሰገነት ሥራ ከ16 ዓመታት በፊት በርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ ተባርኮ የተጀመረ ታሪካዊና የባዚሊካው ዋና ምልክት እንደሆነ ታውቋል። ብዙውን ጊዜ በድንጋይ ላይ የተቀረጸ መጽሐፍ ቅዱስ እየተባለ የሚጠራው ባዚሊካ ቅርጽ የተነደፈው በታዋቂው የካታላን አርኪቴክት አንቶኒ ጋውዲ ሲሆን ሕይወቱ ያለፈበት መቶኛ ዓመት መታሰቢያ ዘንድሮ እየተከበረ እንደሚገኝ ታውቋል። ቅዱስነታቸው ከሚሳተፉባቸው አምልኳዊ በዓላትና ይፋዊ ዝግጅቶች ጎን ለጎን በማኅበረሰቡ ለተገለሉት ሰዎች ያላቸውን አሳቢነት በድጋሚ እንደሚገልጹ ታውቋል። በማድሪድ ቤት የሌላቸው ሰዎች መጠለያና በባርሴሎና የሚገኘውን የማረሚያ ቤት ተቋም እንደሚጎበኙ ይጠበቃል። በሐዋርያዊ ጉብኝታቸው መጨረሻ ላይ ስደት የሚለው ርዕስ ማዕከላዊ ስፍራን እንደሚይዝ ተገልጿል። ሩሲያ ሊቃነ ጳጳሳት ሊዮ 14ኛ ሰኔ 4 2018 ዓመተ ምህረት ወደ ካናሪ ደሴቶች በሰሜን ምዕራብ አፍሪካ የባህር ዳርቻ ወደሚገኙ የእሳተ ገሞራ ደሴቶች እንደሚጓዙ መርሃ ግብሩ አመልክቷል። ደሴቶቹ ወደ አውሮፓ ለሚጓዙ ስደተኞች ዋና የባህር በር ሆነው የሚያገለግሉ መሆናቸው ይታወቃል። ቅዱስነታቸው በሁለቱ ደሴቶች በላስ ፓልማስ ደ ግራን ካናሪያና በሳንታ ክሩዝ ደ ቴኔሪፍ ደሴቶች መሥዋዕተ ቅዳሴን በማቅረብ በስደተኞች መቀበያና እርዳታ መስጫ ማዕከላት የሚሰሩትን እንደሚያበረታቷቸው ታውቋል። የቀድሞው ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ ወደ ስፍራው ሐዋርያዊ ጉብኝት ካደረጉ ከ15 ዓመታት በኋላ የስፔን ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ሊዮ 14ኛን በጉጉት እንደምትጠብቃቸው ታውቋል። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የስፔን ሐዋርያዊ ጉብኝት በየካቲት ወር መጨረሻ ላይ ለመጀመሪያ ጊዜ ሲታወጅ የስፔን ብፁዓን ጳጳሳት ጉባኤ ፕሬዚደንት ሊቀ ጳጳስ ብፁዕ አቡነ ሉዊስ አርጎዬሎ የጳጳሳቱን ደስታ በቪዲዮ መልእክታቸው ገልጸው ምእመናኑም ርዕሰ ሊቃነ ጳጳሳትን ለመቀበል ጆሮአቸውንና ልባቸውን እንዲከፍቱ መጋበዛቸው ይታወሳል። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ ጉብኝት በቤተ ክርስቲያኗ ውስጥ የሚገኙ ወንድሞችንና እህቶችን ለማጽናት የታሰበ እንዲሁም በማኅበረሰቦቻችን ተጨባጭ ሕይወት ውስጥ ተስፋና ቸርነት የሚሆን ነው ማለታቸው ይታወሳል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስለ ሰላም እየሰበኩ ወደፊት የሚጓዙ መሆናቸው ተነገረ። የቅድስት መንበር ዋና ጻፊ ብፁዕ ካርዲናል ፒትሮ ፓሮሊን በጣሊያን ሳን ጆቫኒ ሮቶንዶ በሚገኘው የካዛ ሶሊቮ ደላ ሶፌሬንሳ ሆስፒታል 70ኛ ዓመት የምስረታ በዓል ላይ ከተገኙ ጋር ጎን ለጎን የአሜሪካው ፕሬዚደንት ዶናልድ ትራምፕ ስለ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የተናገሩትን አስመልክቶ ከጋዜጠኞች ለቀረቡላቸው ጥያቄዎች ምላሽ ሰጥተዋል። ብፁዕነታቸው ለጋዜጠኞች በሰጡት ምላሽ ርዕሰ ሊቃነ ጳጳሳት ሊዮ ቀድሞውኑ ምላሽ የሰጡበት መሆኑን አስታውሰው የቅዱስነታቸው ምላሽ ሚናቸውን በሚገባ የሚገልጽ ክርስቲያናዊ ነው ሲሉ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወንጌልን መሠረት በማድረግ ስለ ሰላም እየሰበኩ ወደፊት መጓዝ ይቀጥላሉ ያሉት ብፁዕነታቸው ሐዋርያው ጳውሎስ ለጢሞቴዎስ በጻፈው ሁለተኛ መልእክቱ ጊዜው ቢመችም ባይመችም ቃሉን ስበክ ባለው መሠረት ቅዱስነታቸው ወንጌልን እየሰበኩ ስለ ሰላምም እየሰበኩ ወደፊት ይጓዛሉ ብለዋል። የቅድስት መንበር ዋና ጻፊ ብፁዕ ካርዲናል ፒትሮ ፓሮሊን ይህንን የተናገሩት በሳን ጆቫኒ ሮቶንዶ በሚገኘው የካዛ ሶሊቮ ደላ ሶፌሬንሳ ሆስፒታል 70ኛ ዓመት የምስረታ በዓል ላይ ሲሆን ሆስፒታሉ እንደ ጎርጎሮሳውያኑ በ1956 ዓመተ ምህረት ወደ ሳን ጆቫኒ ሮቶንዶ በመጣው ታዋቂው የካፑቺን ፍራንቺስካዊ ካህን ቅዱስ አባ ፒዮ የተመሰረተ እንደነበር ይታወሳል። በደቡባዊ ጣሊያን ካሉት ትላልቅ የሕክምና ማዕከላት መካከል አንዱ ሲሆን ለሕሙማን እንክብካቤን በመስጠት በምርምርና በሕክምና ማዕከሎቹ ይታወቃል። ብፁዕ ካርዲናል ፒትሮ ፓሮሊን የአሜሪካው የውጭ ጉዳይ ሚኒስትር አቶ ማርኮ ሩቢዮ ወደ ቫቲካን ከመምጣታቸው ከሶስት ቀናት በፊት ፕሬዚደንት ዶናልድ ትራምፕ በርዕሰ ሊቃነ ጳጳሳት ሊዮ 14ኛ ላይ የፈጸሙትን ሌላ ጥቃት በማስመልከት ከጋዜጠኞች ለቀረቡላቸው ጥያቄዎች ምላሽ ሰጥተዋል። ወደፊት አዳዲስ ጥቃቶች ቢከሰቱም ርዕሰ ሊቃነ ጳጳሳት ሊዮ ምላሽ የመስጠት ዕድል ይኖራቸው እንደሆነ አላውቅም ሲሉ ብፁዕ ካርዲናል ፒትሮ ፓሮሊን ተናግረው ርዕሰ ሊቃነ ጳጳሳት ሊዮ ቀደም ሲል ለጋዜጠኞች የሰጧቸው አስተያየቶች በአፍሪካ ሐዋርያዊ ጉብኝታቸው ወቅት በጉዞ ላይ እያሉ እንደነበር አስታውሰው መልእክታቸው አሁንም ተመሳሳይ እንደሆነ በድጋሚ ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አስቀድመው ምላሽ የሰጡበት በመሆኑ ምንም አልጨምርም ሲሉ ብፁዕነታቸው ተናግረው የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ምላሽ እጅግ በጣም ክርስቲያናዊ ነው፣ ሚናቸው የሚፈልገውን እያደረጉ ነው፣ አስደሳች ይሁን አይሁን ያ ሌላ ጉዳይ ሆኖ ነገር ግን ዋና ተልእኳቸው ሰላምን መስበክ ነው ሲሉ አጽንኦት ሰጥተዋል። ሁሉም ሰው ተመሳሳይ አቋም እንደሌለው እንረዳለን፣ ነገር ግን የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ምላሽ ይህ ነው ሲሉ አስረድተዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የፖላንድ ጠቅላይ ሚኒስትር ዶናልድ ተስክን በመንበራቸው ተቀበሉ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐሙስ ጠዋት የፖላንድ ሪፐብሊክ ጠቅላይ ሚኒስትር አቶ ዶናልድ ተስክን በቫቲካን ተቀብለው ተነጋግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐሙስ ሚያዝያ 29 2018 ዓመተ ምህረት ረፋድ ላይ ከፖላንድ ሪፐብሊክ ጠቅላይ ሚኒስትር ዶናልድ ተስክ ጋር በቫቲካን ተገናኝተው ተወያይተዋል። ጠቅላይ ሚኒስትር ተስክ በመቀጠልም ከቅድስት መንበር ዋና ጻፊ ብፁዕ ካርዲናል ፒትሮ ፓሮሊንና በቫቲካን የመንግስታትና ዓለም አቀፍ ድርጅቶች ግንኙነት ክፍል ዋና ኃላፊ ሊቀ ጳጳስ ብፁዕ አቡነ ፖል ሪቻርድ ጋለገር ጋርም ተገናኝተዋል። እንደ ቅድስት መንበር መግለጫ መሠረት በቅድስት መንበር ጽፈት ቤት የተደረጉ ውይይቶች ገንቢ እንዲሁም በሁለቱ አገራት መካከል ያለውን መልካም ግንኙነት የሚያረጋግጡ እንደነበር ታውቋል። መግለጫው አክሎም ውይይቶቹ በፖላንድ ማኅበራዊና ኢኮኖሚያዊ ሁኔታ እንዲሁም በፖላንድ በምትገኝ ካቶሊካዊት ቤተ ክርስቲያንና በመንግሥት መካከል ባለው ግንኙነት በተለይም በትምህርት መስክና በሥነ ምግባር ጉዳዮች ላይ ትኩረት የሰጡ ነበር ብለዋል። መግለጫው በመጨረሻም በአሁኑ ዓለም አቀፍ ሁኔታ ላይ የሐሳብ ልውውጥ መደረጉን ገልጾ በተለይም በዩክሬን ስላለው ግጭት እንዲሁም ፖላንድ በአውሮፓ ኅብረት ውስጥ ባላት ሚና ላይ ውይይት የተደረገበት እንደነበር አስታውቋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። እህት ፔትሪኒ የወደፊት የሥራ ዕድል በማሽን ሳይሆን በሰው ልጅ የሞራል ውሳኔ ላይ ነው ማለታቸው ተነገረ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: የቫቲካን ከተማ ጠቅላይ ግዛት ፕሬዝዳንት የሆኑት እህት ራፋኤላ ፔትሪኒ በሮም ከተማ ሰው ሠራሽ አስተውሎትና የወደፊቱ የሥራ ዕድል በሚል ርዕስ በተዘጋጀው ጉባኤ ላይ ባቀረቡት የመነሻ ንግግር የመጪው ጊዜ የሥራ ዕድል በማሽን ላይ የተመረኮዘ ሳይሆን በሰው ልጅ ሞራላዊ ውሳኔዎች ላይ እንደሆነ አጽንኦት ሰጥተው የገለጹ ሲሆን አርቲፊሻል ኢንተለጀንስን ወይም ሰው ሠራሽ አስተውሎትን መፍራት ባይገባንም ዝም ብለን ግን መቀበል እንደሌለብን መክረዋል። ይህ ቆልፍ የሆነ ማሳሰቢያ የተገለጸው የቫቲካን ከተማ ጠቅላይ ግዛት ፕሬዝዳንት እህት ራፋኤላ ፔትሪኒ ማክሰኞ ጠዋት ሮም በሚገኘው ጳጳሳዊ የግሪጎሪያን ዩኒቨርሲቲ ሰው ሰራሽ አስተውሎትና የወደፊት የሥራ ዕድል በሚል ጭብጥ በተካሄደው የውይይት መርሃ ግብር ወቅት ባደረጉት ንግግር እንደሆነም ተገልጿል። በቅድስት መንበር የአሜሪካ ኤምባሲ የተዘጋጀውና በቅድስት መንበር የአውስትራሊያ፣ የብሪታንያ፣ የካናዳ፣ የጃፓን፣ የታይዋንና የዩናይትድ ስቴትስ አምባሳደሮች የገንዘብ ድጋፍ እንዲሁም ከጆርጅ ታውን ዩኒቨርሲቲ፣ ከካቶሊክ የቴክኖሎጂ ተቋምና የሰው ሰራሽ አስተውሎት ጥናት ማዕከል ከሆነው ሊዮንም የካቶሊክ ዩኒቨርሲቲ ጋር በመተባበር የተዘጋጀው የውይይት መድረክ የአርቲፊሻል ኢንተለጀንስ ድንበሮችንና የስራ ዕድልን በመቃኘት መሪ ድምጾችን ማሰባሰቡም ተነግሯል። ውይይቱ የቴክኖሎጂ ፈጣሪዎችን፣ የሃይማኖት ምሁራንን፣ የሥነ ምግባር ባለሙያዎችን፣ ተቆጣጣሪዎችን፣ ፖሊሲ አውጪዎችን፣ ምሁራንንና የሲቪል ማኅበረሰብን አንድ ላይ በማሰባሰብ ስለ ሰው ሰራሽ አስተውሎትና ስለ ወደፊቱ የሥራ ዕድል እንዲሁም ይህንን የወደፊት ሁኔታ በመቅረጽ ረገድ ባለው የጋራ ኃላፊነት ላይ ለመምከር የታለመ እንደሆነም ተገልጿል። እህት ፔትሪኒ በንግግራቸው ወቅት አሁን ስላለንበት ወሳኙ መስቀለኛ መንገድ በማንሳት ሰው ሰራሽ አስተውሎት የጋራ ኃላፊነትን የሚፈልግ የለውጥ ኃይል እንደሆነ ጠቁመው በዛሬው ጥልቅ የፈጠራ ዘመን ሰው ሰራሽ አስተውሎት ትልቅ አቅም እንደሚሰጥ፣ ነገር ግን ወደ ወሳኙ መስቀለኛ መንገድ እንደሚያደርሰን በአጽንኦት ገልጸዋል። ይህ ቴክኖሎጂ የሁሉንም የሰው ልጅ ጥቅም የሚያስጠብቅ መሆኑን ለማረጋገጥ ምርጫዎች መደረግ አለባቸው ያሉት እህት ፔትሪኒ ሁልጊዜም ቢሆን ከምንም በላይ ለሰብአዊና ማህበራዊ እሴቶች ቅድሚያ መስጠት እንደሚገባ አሳስበው የሥራ ዕድል ከእነዚህ ምርጫዎች አንዱና ዋነኛው ኢላማ መሆኑን አስታውሰዋል። የሥራ ዕድል ቤተ ክርስቲያን የሰው ልጅ በምድር ላይ የመኖር መሠረታዊ ገጽታ እንደሆነ ስለምታምን ብቻ ሳይሆን ከተጨባጭ ይዘቱ ተለይቶ አንድ ሰው ሰብአዊነቱን እንዲገነዘብ የሚያስችል ልኬት ነው ያሉት የቫቲካን ከተማ ጠቅላይ ግዛት ፕሬዝዳንት፣ በሌላ አነጋገር ሰው እንደ ሰው ጥሪውን እንዲፈጽም የሚያስችለው እንደሆነና ሰው ሰራሽ አስተውሎት ሥራንና ግንኙነትን እንደገና የሚገልጽበት ዘመን ላይ ነን በማለት አብራርተዋል። የቫቲካኗ ባለሥልጣን የጤናና የደህንነት ለውጥ፣ የሰው ሰራሽ አስተውሎትና የዲጂታላይዜሽን ሚና በሥራ ዕድል ላይ በሚል ርዕስ በዓለም አቀፍ የሠራተኞች ድርጅት ዘገባ ላይ የተገለጸውን የቴክኖሎጂ እድገት አንዳንድ አዎንታዊ ለውጦችን በማንሳት ገለጻ ያደረጉ ሲሆን፣ በዚህ ተቋም ጥናት መሠረት አዲስ እየመጣ ያለው ሥርዓት ለአደጋ ተጋላጭነትን በእጅጉ ለመቀነስ፣ በሥራ ቦታ ላይ የሚደርሰውን ጉዳት ለመከላከልና አጠቃላይ የሥራ ሁኔታን ለማሻሻል እንደሚያስችል ያመላክታል ያሉ ሲሆን፣ ይህም በሥራ ቦታ ደህንነትንና ጤናን መጠበቅ ብቻ ሳይሆን ክትትል የሚደረግበትን መንገድንም ጭምር ይገልጻል ብለዋል። ሆኖም ግን ከልክ ያለፈ ክትትል፣ የሥራ መጠናከር እንዲሁም አካላዊና ስነ ልቦናዊ ተግዳሮቶችን የመሳሰሉ አደጋዎች ሊፈጠሩ እንደሚችሉ ያስጠነቀቁት እህት ፔትሪኒ ዓለም አቀፍ የሠራተኞች ድርጅት እንደነዚህ ያሉ አደጋዎችን ለመቅረፍ ንቁ፣ በማስረጃ የተደገፈና አሳታፊ አካሄድ እንዲኖር ጥሪ ማቅረቡን አስታውሰዋል። ከዚህም በተጨማሪ በሰለጠኑና ችሎታ በሌላቸው ሠራተኞች ላይ የቴክኖሎጂ ለውጥ የሚያስከትላቸው ውጤቶች አውቶሜሽን የሚያስከትለውን ውጤት በማሟያነት እንዲሁም በመተካት መልክ ሊታይ እንደሚችል በማንሳት ሐሳባቸውን አካፍለዋል። የቴክኖሎጂ ለውጥ በተቃዋሚ ውሳኔዎች ላይ ከፍተኛ ተጽዕኖ እንደሚያሳድር የገለጹት እህት ፔትሪኒ በርካታ ባለሙያዎች አጽንኦት ሰጥተው እንደሚገልጹት ቴክኖሎጂ ሰዎችን ለማገልገል እንጂ እነሱን ለመተካት እንዳልሆነ በመጥቀስ ባለሙያዎቹ በሰዎችና በቴክኖሎጂ መካከል በኃላፊነት፣ በትብብር እንዲሁም በትምህርት ላይ የተመሰረተ ጥምረት እንዲፈጠር ጥሪ ማቅረባቸውን አስታውሰዋል። ሰው ሰራሽ አስተውሎትን መፍራት የለብንም፣ በአንጻሩም በቀላሉ መቀበል የለብንም ያሉት እህት ፔትሪኒ ምንም እንኳ አንዳንድ ተመራማሪዎች መተግበሪያ መሳሪያዎቹ አክባሪና ጨዋነት ያለው ሰው ሰራሽ አስተውሎት ስርዓት እንዲዳብር ከስነ ምግባራዊ መስፈርቶች ጋር መያያዝ እንዳለባቸው ቢናገሩም ከዚህ የበለጠ እርምጃ መወሰድ እንደሚያስፈልግ ማመናቸውን ገልጸዋል። በመጨረሻም መጪው ጊዜ ተመረኮዘው በማሽኖች ላይ ሳይሆን በሰው ልጅ የሞራል ምርጫ ላይ ነው ያሉት እህት ቤትሪኒ አጥብቆ እንደተናገሩት ይሄ አዲስ የቴክኖሎጂ ዘመን በሁሉም መስክ የላቀ የፍትህና የአብሮነት ዘመን ወይም አዲስ የእኩልነት ዘመን እንዲያመጣ የመወሰን አቅምና ኃላፊነት አለብን ብለዋል። ከዚህም በተጨማሪ ቫቲካን ሰው ሰራሽ አስተውሎትን በትኩረት እያየች ያለበትን ሁኔታ ገልጸው አርቲፊሻል ኢንተለጀንስ ከሙያዊ እና ከማህበራዊ እይታ አንጻር በሰዎች ድርጊት ላይ ከፍተኛ ተጽዕኖ ማሳደሩን የሚቀጥል እውነታ እንደሆነ ገልጸው ነገር ግን አካሄዱ አስቀድሞ የተወሰነ ሳይሆን ንድፍ አውጪና ተግባራዊ የሆኑትን ምርጫዎች፣ እሴቶችና ፍላጎቶች የሚያንጸባርቅ እንደሆነም ገልጸዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ እምነታችን ይህ ነው በሚላርስት የምናቀርብላችሁን ሳምንታዊ ዝግጅት እናስደምጣችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኒ ነው።
2: ጌታ የምለው ማዕረግ ትርጉሙ ምንድን ነው? በመጽሐፍ ቅዱስ ውስጥ ይህ ማዕረግ ብዙውን ጊዜ እግዚአብሔርን ሉዑላዊ እንደሆነ ያመለክታል። ኢየሱስ ይህን ማዕረግ ለራሱ ወሰደ። መለኮታዊ ሉዓላዊነቱንም በተፈጥሮ ላይ፣ በአጋንንት ላይ፣ በኃጢአትና በሞት ላይ ባለው ኃይል ሥልጣን፣ በተለይም በራሱ ትንሣኤ ገለጸ። የመጀመሪያዎቹ ክርስቲያናዊ ጸሎቶች እንደሚገልጹት ለእግዚአብሔር አብ የሚገባ ኃይል ክብርና ምስጋና ለኢየሱስም ይገባል። እግዚአብሔር ከስም ሁሉ በላይ የሆነውን ስም ሰጥቶታልና በፊልጵስዩስ መልእክት ምዕራፍ 2 ከቁጥር 9 እርሱ የዓለምና የታሪክ ጌታ ነው፣ እኛም የግል ነጻነታችንን ሙሉ በሙሉ ማስገዛት ያለብን ለእርሱ ብቻ ነው። ኢየሱስ ክርስቶስ በመንፈስ ቅዱስ ኃይል ተጸነሰ፣ ከድንግል ማርያም ተወለደ። የእግዚአብሔር ልጅ ለምን ሰው ሆነ? ስለ እኛ፣ ስለ ሰዎች፣ ስለ ደህንነታችንም። የእግዚአብሔር ልጅ በመንፈስ ቅዱስ ኃይል በቅድስት ድንግል ማርያም ማኅፀን ውስጥ ተጸነሰ። ይህንም ያደረገው እኛን ኃጢአተኞች ከእግዚአብሔር ጋር ሊያስታርቀንና ስለ እግዚአብሔር ወሰን የሌለው ፍቅር ሊያስተምረን፣ የቅድስና ምሳሌ ሊሆነን እና የመለኮታዊ ባሕሪ ተካፋዮች በሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 4 ላይ ሊያደርገን ነው። ሥጋ መልበስ ማለት ምን ማለት ነው? የመለኮታዊና የሰብአዊ ባሕርያት በቃል አንድ መለኮታዊ አካል የመሆንን ድንቅ የአንድነት ምስጢር ቤተ ክርስቲያን እንደ ሰው ሥጋ መልበስ ብላ ትጠራዋለች። የእኛን ደህንነት ይፈጸም ዘንድ የእግዚአብሔር ልጅ ሥጋ ሆነ፣ በዮሐንስ ወንጌል ምዕራፍ 1 ከቁጥር 14 እውነተኛም ሰው ሆነ። በምስጢረ ሥጋዊ ማመን የክርስቲያናዊ እምነት አይነተኛ ምልክት ነው። ኢየሱስ ክርስቶስ እውነተኛ አምላክና እውነተኛ ሰው የሚባለው በምን መልኩ ነው? ኢየሱስ በመለኮታዊ አካሉ አንድነት የማይነጣጠል እውነተኛ አምላክና እውነተኛ ሰው ነው። የተወለደ እንጂ ያልተፈጠረ፣ ከአብ ጋር ትክክል የሆነ እግዚአብሔር ልጅ እውነተኛ ሰው ወንድማችንና አምላክነቱን ሳይተው ጌታችን ነው። በዚህ ረገድ እንደ አውሮፓውያን አቆጣጠር በ451 ዓመተ ምህረት የተካሄደው የቀልቀዶንያ ጉባኤ ምን ያስተምራል? በሰብአዊነቱ ፍጹም እውነተኛ አምላክና እውነተኛ ሰው፣ እውነተኛ ነፍስና አካል ባለው ከመለኮቱ ከአብ ጋር እኩል በሆነ በሰውነቱ ከእኛ ጋር እኩል በሆነ ከኃጢአት በቀር በሁሉም ነገር እንደኛ በሆነ በዕብራውያን መልእክት ምዕራፍ 4 ከቁጥር 15 ላይ በመለኮቱ ከዘመናት ሁሉ በፊት ከአብ በተወለደ በእነዚህ የመጨረሻ ዘመናትም በሰውነቱ ስለ እኛና ስለ ደህንነታችንም ሥጋ ለብሶ ከእግዚአብሔር እናት ከድንግል ማርያም በተወለደው በአንድያ ልጁ በጌታችን በኢየሱስ ክርስቶስ ያለንን እምነት እንድንገልጽ የከልቀዶንያ ጉባኤ ያስተምረናል። ቤተ ክርስቲያን ምስጢረ ሥጋዌን እንዴት ትገልጸዋለች? ኢየሱስ ክርስቶስ እውነተኛ አምላክና እውነተኛ ሰው እንደሆነ ሁለት ባሕርያት ማለትም መለኮታዊና ሰብአዊ ባሕርያት እንዳሉት ያለምንም መደናገር በቃልና በአካል ተዋሕዶ እንደሚገኙ ቤተ ክርስቲያን ታምናለች። ስለዚህ በኢየሱስ ሰባዊ ባህሪ ያሉ ነገሮች ሁሉ ታምራቱ ህመማቱና ሞቱ ጭምር በሰባዊ ባህሪው አማካይነት የሚሰራውን መለኮታዊ አካሉን የሚያመለክቱ ናቸው። የእግዚአብሔር አንድያ ልጅና ቃል ህያው ስለደህነታችን ከቅድስት የአምላክ እናት ከድንግል ማርያም ሥጋ የለበሰ የቅድስት ሥላሴ አንዱ አካል ይሆንክ ከአብና ከመንፈስ ቅዱስ ጋር የተወሰድክ ሆይ አድነን። የቅዱስ ዮሐንስ አፈወርቅ የቢንዘንታይን ሥርዓተ አምልኮ ሥጋ የለበሰው የእግዚአብሔር ልጅ ሰባዊ ዕውቀት ያለው ነፍስ አለው። የእግዚአብሔር ልጅ በአስተዋይ ሰባዊ ነፍስ የተቀሰቀሰ አካል አለው። ኢየሱስ በሰባዊ አእምሮ በልምድ ብዙ ነገሮችን ተማረ። የእግዚአብሔር ልጅ በሰባዊነቱ ደግሞ ስለ አባቱ ስለ እግዚአብሔር ጥልቅና የቅርብ ዕውቀት ነበረው። እንደዚሁም የሰዎችን ድብቅ ሐሳብ ይረዳና ሊገልጻቸው የመጣውን ዘላለማዊ ዕቅዶች ሁሉ በሙሉ ያቅ ነበረ። ሥጋ የለበሰው ቃል ሁለቱ ፍቃዶች እንዴት ተባበሩ? ኢየሱስ መለኮታዊ ፍቃድና ሰባዊ ፍቃድ ነበሩት። በምድራዊ ሕይወቱ ወቅት የእግዚአብሔር ልጅ በመለኮቱ ስለ ደህንነታችን ከአብና ከወልድ ጋር የወሰነውን ነገር ሁሉ በሰባዊነቱ ፈቀደ። የክርስቶስ ሰባዊ ፍቃድ ያለ ተቃውሞ ወይም ያለ ማወላወል መለኮታዊ ፍቃድን ተከተለ። በሌላ አነጋገር ለመለኮታዊ ፍቃድ ተገዛ። ክርስቶስ እውነተኛ ሰባዊ አካል ነበረው። ክርስቶስ የማይታየው አምላክ የሚታይበትን እውነተኛ ሰባዊ አካል ወሰደ። ለዚህም ነው ክርስቶስ በቅዱሳት ምስሎች ሊወከልና ሊከበር የሚችለው። የኢየሱስ ልብ ምንን ያመለክታል? ኢየሱስ በሰባዊ ልቡ አወቀን፣ ወደደን። ስለ ደህንነታችን የተወጋው ልቡ አብንና እያንዳንዳችንን የምወድበት የዚህ ወሰን የሌለው ፍቅር ምልክት ነው። በመንፈስ ቅዱስ ኃይል ተጸነሰ የሚለው አገላለጽ ትርጉሙ ምንድን ነው? የዚህ አገላለጽ ትርጉሙ ድንግል ማርያም ዘላለማዊ ወልድን በማኅፀኗ የጸነሰችው ያለ ወንድ ትብብር በመንፈስ ቅዱስ ኃይል መሆኑን የሚያመለክት ነው። መልአኩ መንፈስ ቅዱስ ባንቺ ላይ ይመጣል፣ በሉቃስ ወንጌል ምዕራፍ 1 ከቁጥር 35 ስለ አበሰራት። ከድንግል ማርያም ተወለደ። ማርያም እውነትም የአምላክ እናት የሆነችው ለምንድን ነው? ማርያም እውነትም የአምላክ እናት የሆነችው የኢየሱስ እናት ስለሆነች ነው። በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እና በዮሐንስ ወንጌል ምዕራፍ 19 ከቁጥር 25 ላይ ከመንፈስ ቅዱስ ኃይል የተጸነሰውና እውነትም ልጅዋ የሆነው የእግዚአብሔር አብ ዘላለማዊ ልጅ ነው። እርሱ ራሱ እግዚአብሔር ነው። ያለ አዳም ኃጢአት መጸነስ ማለት ምን ማለት ነው? እግዚአብሔር ከጥንት ጀምሮ የልጁ እናት ይሆን ዘንድ ማርያምን በፍቃዱ መረጣት። ተልኳን ለመፈጸም እርሷ ራሷ የተጸነሰችው ያለ አዳም ኃጢአት ነበረ። ይህም ማለት በእግዚአብሔር ጸጋና የኢየሱስ ክርስቶስን ትሩፋቶች ተስፋ በማድረጓ ማርያም መጀመሪያ ከተጸነሰችበት ሰዓት ጀምሮ ከመጀመሪያው ኃጢአት ተደበቀች። ምንጭ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ካጸደቁት በአጭሩ ከተጻፈው የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ከዋናው ከላቲን ቅጂ ከተተረጎመው መጽሐፍ ከአንቀጽ 446 እስከ 492 ላይ የተወሰደ ነው።
0: ክቡራትና ክቡራን አድማጮቻችን ለዛሬ ያልናቸው ዝግጅቶች እነዚህ ነበሩ። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

Tekratate,

Thank you.

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ዝግጅቶቻችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁ የአርብ ሚያዝያ 30 2018 ዓ.ም ስርጭታችን አሁን ጀመረ። ለዕለቱ ያሉንን ዝግጅቶች በቅድሚያ እናስተዋውቃችሁ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ፈጽሞ በማይክደን በኢየሱስ ክርስቶስ ዘወትር እመኑ ሲሉ ማሳሰባቸውን በቀዳሚው ዜናችን እናስደምጣችኋለን። በኢየሩሳሌም ለ70 ዓመታት ያህል ለዕብራይስጥ ቋንቋ ተናጋሪ ካቶሊኮች ሐዋርያዊ አገልግሎት መሰጠቱን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። በመጨረሻም የወጣቶች ዓለም የተሰኘውን ሳምንታዊ ዝግጅታችንን እናስደምጣችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን በመሆን እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦች መብራቱ ኃይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ። ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ፈጽሞ በማይክደን በኢየሱስ ክርስቶስ ዘወትር እመኑ ሲሉ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በደቡባዊ የጣሊያን ከተማ ፖምፔይ በሚያደርጉት ሐዋርያዊ ጉብኝታቸው መጀመሪያ ላይ እርዳታ ለሚያስፈልጋቸው ድጋፍ ከሚያደርጉ የበጎ አድራጎት ድርጅቶች አባላት ጋር ተገናኝተዋል። ለድርጅቶቹ አባላት ባስተላለፉት መልእክት ዘወትር በኢየሱስ ክርስቶስ እንዲታመኑና ቃሉም ለተግባራቸው ብርታትን የሚሰጥ እንዲሆናቸው እንዲሁም ከኢየሱስ ክርስቶስ ቃልና ምሳሌ በሚገኝ ደስታ እየተመሩ ለሰው ሁሉ ይህንን እንዲያውጁ አደራ ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይህንን ያሳሰቡት አርብ ሚያዝያ 30 2018 ዓ.ም የፖምፔይ እመቤታችን ቅድስት ድንግል ማርያም ቤተ መቅደስ የበጎ አድራጎት ድርጅትን በጎበኙበት ወቅት ሲሆን ይህም ለሐዋርያዊ መንበር በተመረጡበት የመጀመሪያ ዓመት

0: ወደ ፖምፔይ ከዚያም ወደ ኔፕልስ ባደረጉት ሐዋርያዊ ጉብኝት ወቅት እንደሆነ ታውቋል። ሩሰ ሊቃነ ጳጳሳት ሊዮ 14ኛ የድርጅቱ በጎ ፈቃደኞችን ለልግስናቸውና ለእምነታቸው ምስጋናን በማቅረብ ይህን ሐዋርያዊ ጉብኝት ተጀመሩት ባለፈው ዓመት ቅድስናውን ባወጁት የባርቶሎሎንጎ ፈለግ በመከተል መሆኑ እጅግ እንዳስደሰታቸው አስረድተው የመቁጠሪያ እመቤታችንና ቅዱስ ባርቶሎ በሁሉም የእድሜ ክልልና የኑሮ ደረጃ ላይ የሚገኙትን ወደ ሰላምና ወደ ስምምነት የሚመራ አንድ የፍቅር ምንጭ ስር የሚሰበሰቡበት ይህ ስፍራ የጸጋ ስፍራ ነው ሲሉ ጠርተውታል። ቅዱስ ባርቶሎሎንጎ የፖምፔይ ሸለቆን ልብን የሚያሞቅ የፍቅር የእምነትና የልግስና ድል ብሎት እንደሚጠራው ያስታውሱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እውነታው አሁንም ሕያውና የሚታይ መሆኑን ተናግረው የቤተ መቅደሱ በጎ አድራጎት ሥራዎች የኢየሱስ ክርስቶስን የትንሣኤ ኃይል በየቀኑ የሚለማመዱበት ልብን በፍቅር ወደ ወንጌል ሕይወት የሚመልስ ነው ብለው የበጎ አድራጎት ቤተ መቅደስና የእምነት ቤተ መቅደስ እርስ በርስ የሚደጋገፉ ናቸው ሲሉ በማስረዳት ጸሎት ሰዎችን በእንግድነት መቀበልን፣ ማፍቀርን፣ ማገልገልንና ለጋስ መሆንን እንደሚያበለጽግ ተናግረው ፍቅር ከእያንዳንዱ ጥረትና ግምት በላይ የሚሄዱ ተአምራትን ሊያከናውን እንደሚችል ገልጸዋል። ቅዱስ ባርቶሎ ለመጀመሪያ ጊዜ ወደ ፖምፔይ ሸለቆ ሲደርስ በታላቅ ድህነት የተጠቃች ምድር ማግኘቱን ለቤተ መቅደሱ የበጎ አድራጎት ድርጅት ያስታውሱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጥቂት ድሃ ገበሬዎች ብቻ በሚኖሩበት በወባ በሽታና በወንበዴዎች በሚሰቃዩበት ቦታ እንኳን ቅዱስ ባርቶሎ ሎንጎ በሁሉም ሰው ላይ የኢየሱስ ክርስቶስን ፊት ማየት እንደቻለ ተናግረው በቅዱስ ባርቶሎ ርኅራኄ ምክንያት የእግዚአብሔርን ልብ ለአዋቂዎችም ሆነ ለልጆች በተለይም ወላጅ ለሌላቸው ልጆች እና ለእስረኞች መገለጡን አስታውሰዋል። ይህ ቦታ ለክርስቲያናዊ አምልኮና በዓለም ዙሪያ የሚገኙ ሰዎች ለእመቤታችን ቅድስት ድንግል ማርያም ክብር የሚሰጡበት የክርስትና ሕይወት ማዕከል ሆኖ መቀጠሉን ያስታውሱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጸሎት የሁሉ ነገር መሠረት እንደሆነና በተለይም የመቁጠሪያ ጸሎት ሌላውን ነገር በሙሉ እንዲቻል የሚያደርግ የተደበቀ ኃይል ነው ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ምእመናን በሙሉ ይህንን ጥንታዊና ውብ የሆነውን መንፈሳዊ አምልኮ ሕያው በማድረግ ወደ ሌሎች ስፍራዎችም እንዲያሰራጩ ታሳስበው የኢየሱስ ክርስቶስን ምስጢራዊ ሕይወት በእመቤታችን ቅድስት ድንግል ማርያም ቀላልና እናታዊ ዐይኖች ማሰላሰል እንደሚገባ በማሳሰብ ኢየሱስ ክርስቶስ ያከናወናቸው ነገሮች ልብን ዘልቀው በመግባት ሕይወትን ይለውጣል ሲሉ አስረድተዋል። በዚህ መሰረት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለሕይወት እቅድ ትኩረት በመስጠት ከእግዚአብሔር በሚመጣ ብርሃን ግልጽና ትሑት የጸሎት ሰዎች እንዲሆኑ በቃላቸውና በድርጊታቸው ቅዱስ ባርቶሎ ያበራውን የፍቅር ነበልባል በስፋት እንዲያበሩ በአገልግሎት በውይይትና በእምነት ሕይወት ለዚህ አስደናቂ ወጣት ትውልድ ተአማኒ ሞዴሎችና ጥበበኛ መሪዎች እንዲሆኑ አሳስበዋል። ቅዱስነታቸው በመቀጠልም ለሕፃናት፣ ለታዳጊዎችና ለወጣቶች በሰጡት የማበረታቻ ቃላት እድገታቸውን በፍቅር ለሚንከባከቡት ሰዎች እምነት እንዲኖራቸው በሕይወት ዘመናቸው እምነታቸውን በተሰቀለው ከሞት በተነሳው በሚያድናቸው ነፃ በሚያወጣቸው በእግዚአብሔር ልጅ በኢየሱስ ክርስቶስ ላይ እንዲያደርጉ ተማጽነው ኢየሱስ ክርስቶስ የማይተወን ወይም የማይጥለን ወዳጃችን፣ የሚረዳንና ሁልጊዜም ከጎናችን የሚሆን ወንድማችን ነው ሲሉ አስረድተዋል። በእመቤታችን ቅድስት ድንግል ማርያም እጅ በኩል የሰውን ዘር ሁሉ ለኢየሱስ ክርስቶስ እንክብካቤ እንደምናደርግ ከእርሱ ጋር በመሆን በጸጋው ስንታገዝ መልካም ነገርን ከማድረግ ሊያግደን የሚችል ምንም ነገር እንደሌለና የሰላም ተስፋ እዚህም ሆነ በየትኛውም ቦታ እንደሚፈጸም እርግጠኞች ነን ሲሉ ቅዱስነታቸው አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጨረሻም የበጎ አድራጎት ሠራተኞችን በጸሎታቸው በማስታወስ ቡራኪያቸውን እንደሚሰጧቸው በማረጋገጥ የፖምፔይ ቅዱስ መቁጠሪያ ንግሥትና ቅዱስ ባርቶሎ ሆይ ስለ እኛ ጸልዩልን በማለት ንግግራቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የሚደርሳችሁ የአርብ ሚያዝያ 30 2018 ዓመተ ምሕረት ዝግጅታችን ነው። በኢየሩሳሌም ለሰባ ዓመታት ያህል ለዕብራይስጥ ቋንቋ ተናጋሪ ካቶሊኮች ሐዋርያዊ አገልግሎት መሰጠቱ ተነገረ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: በእስራኤል ውስጥ የሚገኘው ለዕብራይስጥ ቋንቋ ተናጋሪ ካቶሊካውያን የተቋቋመው የቅዱስ ያዕቆብ ሐዋርያዊ አስተዳደር የተመሠረተበትን ሰባኛ ዓመት እያከበረ እንደሚገኝ ተነግሯል። ሚያዝያ 24 ቀን 2018 ዓመተ ምህረት በኢየሩሳሌም በሚገኘው የኖትርዳም ማዕከል በተከበረው የቅዱስ ያዕቆብ ሐዋርያዊ አስተዳደር የዩቤልዩ ክብረ በዓል ላይ 350 የሚደርሱ ምእመናንና ተጋባዥ እንግዶች የተገኙ ሲሆን የላቲን የኢየሩሳሌም ፓትርያርክ ብፁዕ ካርዲናል ፒየር ባቲስታ ፒዛባላ በዚህ ዓመታዊ የሐዋርያዊ ቅዱስ ያዕቆብ ክብረ በዓል ላይ በተከበረው የኢዮቤልዩ በዓል ወቅት የተካሄደውን መሥዋዕተ ቅዳሴ መምራታቸው ተነግሯል። የቅዱስ ያዕቆብ የሀገረ ስብከት በእስራኤል ውስጥ የቤተ ክርስቲያን መገኘት ልዩ ምልክት እንደሆነ የተነገረ ሲሆን ይህች ቤተ ክርስቲያን በካቶሊክ ቤተ ክርስቲያን ሁለንተናዊነት ላይ ጸንታ የምትገኝ ቢሆንም የዕለት ተዕለት ሕይወት የሚገለጽበትን የዕብራይስጥ ቋንቋ እንደምትጠቀምም ተገልጿል። ይህ ክብረ በዓል የሀገረ ስብከቱ ማኅበረሰብ ሐዋርያዊ አስተዳደሩን ለመሠረቱት ካህናት፣ ገዳማውያትና ምዕመናን ያላቸውን ምስጋና ለመግለጽ ዕድል እንደሰጣቸውም ተመላክቷል። የሰባኛ ዓመት ክብረ በዓሉ አከባበር ሁለት ገጽታ የነበረው ሲሆን ዕለቱን አስመልክቶ ከተደረገው የቅዱስ ቁርባን ስግደት ጎን ለጎን ከሰዓት በኋላ በተደረገው መርሃ ግብር የዝማሬ የግል ምስክርነቶችና በክርስቲያን ሚዲያ ሴንተር የተዘጋጀው ዘጋቢ ፊልም መታየቱም ተገልጿል። እንደ አውሮፓውያን አቆጣጠር ከ2005 እስከ 2008 ዓመተ ምህረት የቅዱስ ያዕቆብ ሀገረ ስብከት አስተዳዳሪ ሆኖ ያገለገሉት ብፁዕ ካርዲናል ፒዛ ባላ የእስራኤልን ሕዝብ መረዳት እንዲሁም ቤተ ክርስቲያኗን በማገዝና ወደፊት እንድትጓዝ በማድረግ ረገድ ማኅበረሰቦች ስላላቸው ኃላፊነት እውቅና የመስጠትን አስፈላጊነት አበክረው የገለጹ ሲሆን ይህ ግንኙነት ከመቼውም ጊዜ ይበልጥ ዛሬ አስፈላጊ እንደሆነ ገልጸው ሀገረ ስብከቱ ጸንቶ እንዲቆይ ያስቻለው ቤተ ክርስቲያን የምታወጣው እቅድ ብቻም ሳይሆን በጌታችን ኢየሱስ ክርስቶስ ላይ የተገነባ መሠረት ስላላት ነው ብለዋል። በኢዩቤልዩ ክብረ በዓሉ ወቅት እንደተገለጸው ሀገረ ስብከቱ በየቀኑ በሚባል ደረጃ በመተርጎም አብሮነትን በማሳየት በማዳመጥና በማገልገል ተልእኮውን እያከናወነ እንደሚገኝ የተገለጸ ሲሆን ዓላማውም የተለየች ቤተ ክርስቲያንን መገንባት ሳይሆን በጌታችን ኢየሱስ ክርስቶስ ላይ የተመሠረተችውን ቤተ ክርስቲያን ከውስጥ ሆኖ ማገልገል እንደሆነም ተገልጿል። ከዚህም ባሻገር በችሮታም ሆነ በተግዳሮት ልዩነት ውስጥ ቤተ ክርስቲያን አንድ አካል እንጂ የደሴቶች ስብስብ አለመሆኗን በአጽንኦት ተገልጿል። ሀገረ ስብከቱ በእስራኤል ውስጥ የሚገኙ የአይሁድና የአይሁድ ተወላጅ ያልሆኑ ምዕመናንን፣ ስደተኞችን፣ የሩሲያ ቋንቋ ተናጋሪ ቡድኖችን እና የአካባቢው ክርስቲያኖችን ጨምሮ በእስራኤል ውስጥ የሚገኙ የዕብራይስጥ ቋንቋ ተናጋሪ ካቶሊካውያንን አንድ ላይ የሚያሰባስብ ሲሆን ማኅበረሰቦቹ በኢየሩሳሌም፣ ቴላቪቭ፣ ጃቫ፣ ሃይፋ፣ ቢኤርሼቫ እና ጢባሪያስ ውስጥ ንቁ ተሳትፎ እንደሚያደርጉም ተገልጿል። 70 ዓመታት ስጦታና በተጨማሪም ኃላፊነት ጭምር ነው ያሉት እንደ አውሮፓውያን አቆጣጠር ከ2021 ጀምሮ የቅዱስ ያዕቆብ ሀገረ ስብከት ምክትል አስተዳዳሪ የሆኑት አባ ፒዮትሮ ኤልዛኮ የማኅበረሰቡ ተግባር የዘመኑን ምልክቶች ለማዳመጥ የሚቀጥለውን ትውልድ ለመንከባከብ ብሎም የእምነት የውይይትና የርኅራኄ ድልድዮችን ለመገንባት ታማኝ፣ ትጉህና ደፋር ሆኖ መቀጠል ነው ሲሉም አሳስበዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።

0: ከዚህ ቀጥሎ የወጣቶች ዓለም የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።
1: የወጣቶች ዓለም
2: ከወንጌል ልብ ሁሉንም ጉዳይ በተልእኮ ውስጥ ቆልፈን ለማስቀመጥ ብንሞክር መልእክቱን የምናስተላልፍበትን መንገድ ይጎዳዋል። ፈጣን ግንኙነትና አልፎ አልፎ የተዛባ የመገናኛ ብዙሃን ሽፋን ባለበት በዛሬው ዓለም የምንሰብከው መልእክት የመዛባት ወይም እስከዚህም ተፈላጊ ወዳልሆነ ደረጃ ዝቅ የማለት ትልቅ አደጋ ያጋጥማል። በዚህ አይነት የቤተ ክርስቲያን የግብረገብ አስተምሮ አካል የሆኑ አንዳንድ ጉዳዮች የተዛባ ትርጓሜ ይኖራቸዋል። ትልቁ ችግር የምንሰብከው መልእክት ጠቃሚ ቢሆንም የክርስቶስን መሠረታዊ ሐሳብ በራሳቸው ማስተላለፍ በማይችሉ እስከዚህም ተፈላጊ ካልሆኑ ጉዳዮች ጋር የሚመሳሰል ይሆናል። አድማጮቻችን ስለምናገረው ነገር መነሻ ሁሉ ያውቃሉ ወይም የምንለው ነገር ለወንጌል መሠረታዊ ሐሳብ ከመሰጠው ትርጉም ውበትና ሰውን የመሳብ ጋር የማገናኘት ብቃት አላቸው ብለን መገመት የለብንም። ሐዋራዊ አገልግሎት በተልእኮ ስልቱ በጥብቅ የሚጫኑ እርስ በርስ በማይገናኙ አያሌ አስተምሮች ስርጭት ላይ የተጠመዱ አይደሉም። ማንንም የማስቀር ወይም የማገልልና ሁሉንም ሰው የሚደርስ ሐዋራዊ ግብና የተልእኮ ስልት ስንቀበል መልእክቱ በመሠረታዊ ነገሮች ይበልጥ ውብ፣ ታላቅ፣ ማራኪና አስፈላጊ በሆኑ ጉዳዮች ላይ ማትኮር ይኖርበታል። መልእክቱ ቀላል ነገር ግን ጥልቀቱንና እውነቱን የያዘ ብሎም ይበልጥ ኃያልና አሳማኝ ሊሆን ይገባል። ሁሉም የተገለጡ እውነቶች የሚመጡት ከመለኮታዊ ምንጭ ስለሆነ በተመሳሳይ መልኩ የሚታመኑ ናቸው። ሆኖም አንዳንዶቹ የወንጌልን መሠረታዊ ሐሳብ በቀጥታ ለመግለጽ አስፈላጊ ናቸው። በዚህ መሠረታዊ ፍሬ ነገር ውስጥ ጎልቶ የሚበራው በሞቱና ከሞታን ተለይቶ በተነሳው ኢየሱስ ክርስቶስ የተገለጠው የእግዚአብሔር ልጅ ፍቅር ነው። በዚህ ረገድ ሁለተኛው የቫቲካን ጉባኤ እንዳብራራው በካቶሊካዊ አስተምሮ ውስጥ የእውነቶች ሥርዓት ወይም ደረጃ አለ። ምክንያቱም ከክርስትና እምነት መሠረት ጋር ያላቸው ግንኙነት የተለያየ ነውና። ይህ እውነታ የእምነት ቀኖናዎችንም ሆነ ግብረ ገባዊ አስተምሮዋን ጨምሮ መላውን የቤተ ክርስቲያንን አስተምሮ ስብስብ ይመለከታል። ቅዱስ ቶማስ አኩናንስ እንዳስተማረው የቤተ ክርስቲያን የግብረ ገብ አስተምሮ ለከፍተኛ ግብረ ገባዊ አስተሳሰቦችም ሆነ ከእነርሱ በሚገኙ ተግባሮች አንጻር የራሱ የሆነ ደረጃ አለው። ከሁሉ በላይ የሚጠቅመው በፍቅር የሚገለጸው እምነት ነው። በጋላትያ መልእክት ምዕራፍ 5 ከቁጥር 6 ለባልንጀራ ከሚደረጉ የፍቅር ሥራዎች ውስጥ መንፈሳዊ ጸጋ ፍጹም ውጫዊ መገለጫ ነው። የአዲሱ ትእዛዝ መሠረት በፍቅር በሚሠራ እምነት የተገለጠው የመንፈስ ቅዱስ ጸጋ ነው። በመሆኑ ቅዱስ ቶማስ እንዳብራራው ውጫዊ ሥራዎችን በተመለከተ ምሕረት ከበጎ ሥራዎች ሁሉ የበለጠ ነው። ምሕረት በራሱ ከበጎ ሥራዎች ሁሉ ይበልጣል፣ ምክንያቱም ሌሎቹ የሚዞሩት በእርሱ ዙሪያ ነውና፣ ከዚህም በላይ የእነርሱን ጉድለት ይሞላል። ይህ በተለይ የላቀ ግብረ ገባዊ ሥራን ይመለከታል። ምሕረት ለእግዚአብሔር የተገባ ነውና በእርሱም አማካይነት የእርሱ ሁሉን ቻይነት በከፍተኛ ደረጃ ይገለጣል። በሰብአዊ ውስንነቶች ውስጥ ያለ ተልእኮ። ቤተ ክርስቲያን ራሷ ልዑክ ደቀ መዛሙር ናት። የተገለጠውን ቃል በመተርጎምና እውነትን በመረዳት ረገድ እድገት ያስፈልጋታል። የቤተ ክርስቲያን አስተሳሰብ እንዲጎለብት ማድረግ የነገረ መለኮት ሊቃውንት ሥራ ነው። ሌሎች ሳይንሶችም በየራሳቸው መንገድ ይህን ለማከናወን ይረዳሉ። ለምሳሌ ማኅበራዊ ሳይንስን በተመለከተ ዮሐንስ ጳውሎስ ዳግማዊ እንደተናገሩት ቤተ ክርስቲያን ለማስተማር ተልእኮዋ ጠቃሚ የሆኑ ተጨባጭ ፍንጮች እንድታገኝ ለሚረዱ ማኅበራዊ ሳይንሶች ምርምር ዋጋ ትሰጣለች። በቤተ ክርስቲያን ውስጥ አያሌ ጉዳዮች በታላቅ ነጻነት ይጠናሉ፣ ይተነተናሉ። በፍልስፍናና በነገረ መለኮትም በሐዋራዊ ሥራ ውስጥ የሚንሸረሸሩ የተለያዩ አስተሳሰቦች በአክብሮትና በፍቅር ከመንፈስ ጋር ለመታረቅ ዝግጁ ከሆኑ ለቤተ ክርስቲያን እድገት አስተዋጽኦ ሊያደርጉ ይችላሉ። ምክንያቱም ሁላችሁም የእግዚአብሔር ቃል ጥልቅ ሀብት በይበልጥ ለመግለጽ ይረዳሉና። ሁሉም የሚጠብቀውና ለማይታይ ነገር ምንም መንገድ የማይከፍት ወጥ የሆነ የአስተምሮ አካል እንዲኖር ለሚመኙ ወገኖች ይህ የማይፈለግና አደናጋሪ ሐሳብ መስሎ ይታያቸዋል። ነገር ግን ይህን የመሰለ ብዝሃነት የወንጌልን የማያልቅ ሀብት የተለያዩ ገጽታዎች ለማሳወቅና ለማዳበር ይረዳል። ከዚሁ ጋር በዛሬው ጊዜ የሚታዩ ፈጣንና ሰፊ ባህላዊ ለውጦች የማይለወጡ እውነቶችን አጉልቶ በሚያስታውቅ ቋንቋ የመገለጫ መንገዶችን ያለ መታከት መሻት እንዳለብን ያሳስቡናል። የእምነት ሀብት አንድ ነገር ነው፣ እርሱ የሚገለጥበት መንገድ ደግሞ ሌላው ነው። ምእመናን ፍጹም ወግ አክባሪ ቋንቋ ሲሰሙ ያ ቋንቋ ለእነርሱ ባዕድ ስለሚሆን ለኢየሱስ ክርስቶስ እውነተኛ ወንጌል ባዕድ የሆነ ነገር ይዞ የሚሄዱባቸውን አጋጣሚዎች አሉ። ስለ እግዚአብሔርና ስለ ሰው ዘር እውነቱን በቅን ልቦና ስናስተላልፍ አንዳንድ ጊዜ ስለ እነርሱ ቤተ ክርስቲያናዊ ያልሆኑ የተሳሳተ ባዕድ አምልኮ ወይም ሰብአዊ ግምት እንሰጣቸዋለን። በዚህ አይነት ይዘቱን በማስተላለፍ ፋንታ ቅርጹ ላይ እናተኩረዋለን። ይህ ትልቁ አደጋ ነው። እውነቱን መግለጽ የተለያዩ መልኮች ሊኖሩት እንደሚችሉ የእነዚህ የአገላለጽ መልኮች መታደስ ለዛሬ ዘመን ሰዎች በማይለወጥ ትርጉም የወንጌልን መልእክት ለማስተላለፍ አስፈላጊ እንደሆነ ከቶ አንዘነጋ። ቤተ ክርስቲያን በምታራምደው መረዳት አንዳንድ ጥልቅ የሆኑ ታሪካዊ መሠረቶች ያሏቸውን ጨምሮ አንዳንድ ከወንጌል መሠረት ሐሳብ ጋር ቀጥታ ግንኙነት የሌላቸው ልማዶች በሰዎች ዘንድ በሚገባ እንዳልታወቁና እንዳልተደነቁ ማየት ትችላለች። ከነዚህ ልማዶች አንዳንዶቹ ጥሩ ቢሆኑም ለወንጌል ማስተላለፊያነት አያገለግሉም። ስለዚህ እነርሱን እንደገና ለመፈተሽ መፍራት አይገባንም። ከዚሁ ጋር ቤተ ክርስቲያን በጊዜያቸው ውጤታማ የነበሩ ሕጎች ወይም መምሪያዎች አሏት። ነገር ግን የሰዎችን ኑሮ ለመምራትና ለመቅረጽ ያ የነበራቸው ጠቀሜታ አሁን የላቸውም። ቅዱስ ቶማስ አኳናስ እንዳመለከተው ክርስቶስና ሐዋርያት ለሕዝብ እግዚአብሔር የሰጧቸው መምሪያዎችም በጣም ጥቂት ናቸው። ከዚህ በተጨማሪ ቅዱስ አውጎስጢኖስን ጠቅሶ እንደተናገረው የኋላ ኋላ በቤተ ክርስቲያን የወጡ መምሪያዎች በምእመናን ኑሮ ላይ ሸክም እንዳይሆኑ እና እግዚአብሔር በምሕረቱ ነፃ እንድንሆን ፍቃድ ሆኖ ሳለ ሃይማኖታችንን የባርነት ዓይነት እንዳያደርጉት በመጠን መሆን አለባቸው። ይህ ከብዙ ምዕተ ዓመታት በፊት የወጣ መምሪያ ዛሬም ወቅታዊ ነው። ስለ ቤተ ክርስቲያን ታድሶና ለሁሉም ሊዳረስ ስለሚገባው ስብከቷ ሲታሰብ ይህ ጉዳይ ትኩረት ሊሰጣቸው ከሚገቡ መመዘኛዎች አንዱ መሆን ይኖርበታል። እንግዲህ የስብከተ ወንጌል ሥራ በቋንቋና በአካባቢዎች ተገድቦ የሚከናወን መሆኑን እናያለን። ስብከተ ወንጌል ፍጹምና በማይቻልበት ጊዜ ሁሉ ሊያመጣ የሚችለውን እውነት ደግነትና ብርሃን አይተውም። የወንጌልን እውነት በተወሰነ አግባብ ይበልጥ ውጤታማ በሆነ መንገድ ለማስተላለፍ ይፈልጋል። የልዑክ ልብ እነዚህን ውስንነቶች ያውቃል። ራሱን ከደካሞች ጋር ደካማ አድርጋል። ከሁሉም ጋር ሁሉን ይሆናል። በአንደኛ ቆሮንቶስ መልእክት ምዕራፍ 9 ከቁጥር 22 ራሱን ጨርሶ አያርቅም፣ የራሱን ደህንነት አያስቀድምም፣ በግትርነትና ራስን በመከላከል ላይ አያተኩርም። ራሱ ስለ ወንጌል ባለው መረዳትና የመንፈስን መንገዶች ለይቶ በማወቅ ማደግ እንዳለበት ያምናል። በመሆኑም በሂደት ላይ ቢሆን እንኳን ጫማዎቹ በመንገድ ላይ ቢጨቀዩም ሁልጊዜ መልካም ነገር ያደርጋል። ምንጭ፣ የወንጌል ደስታ የተሰኘ የቅዱስ አባታችን ፍራንቺስኮስ በዛሬው ዓለም ወንጌልን ስለ መስበክ ለጳጳሳት፣ ለካህናት፣ ለደናግልና ለምእመናን ያስተላለፉት ሐዋርያዊ ምክር ከአንቀጽ 33 እስከ 45 ድረስ የተወሰደ ነው።
3: የወጣቱ ዓለም
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የሚደርሳችሁ የአርብ ሚያዝያ 30 2018 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ ያልናቸው ዝግጅቶች እነዚህ ነበሩ። አብራችሁን በመሆን ስላዳመጣችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

0: ዝግጅቶቻችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁ የአርብ ሚያዝያ 30 2018 ዓ.ም ስርጭታችን አሁን ጀመረ። ለዕለቱ ያሉንን ዝግጅቶች በቅድሚያ እናስተዋውቃችሁ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ፈጽሞ በማይክደል በኢየሱስ ክርስቶስ ዘወትር እመኑ ሲሉ ማሳሰባቸውን በቀዳሚው ዜናችን እናስደምጣችኋለን። በኢየሩሳሌም ለሰባ ዓመታት ያህል ለዕብራይስጥ ቋንቋ ተናጋሪ ካቶሊኮች ሐዋርያዊ አገልግሎት መሰጠቱን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። በመጨረሻም የወጣቶች ዓለም የተሰኘውን ሳምንታዊ ዝግጅታችንን እናስደምጣችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን በመሆን እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ኃይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ። ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ፈጽሞ በማይክደን በኢየሱስ ክርስቶስ ዘወትር እመኑ ሲሉ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በደቡባዊ የጣሊያን ከተማ ፖምፔይ በሚያደርጉት ሐዋርያዊ ጉብኝታቸው መጀመሪያ ላይ እርዳታ ለሚያስፈልጋቸው ድጋፍ ከሚያደርጉ የበጎ አድራጎት ድርጅቶች አባላት ጋር ተገናኝተዋል። ለድርጅቶቹ አባላት ባስተላለፉት መልእክት ዘወትር በኢየሱስ ክርስቶስ እንዲታመኑና ቃሉም ለተግባራቸው ብርታትን የሚሰጥ እንዲሆናቸው እንዲሁም ከኢየሱስ ክርስቶስ ቃልና ምሳሌ በሚገኝ ደስታ እየተመሩ ለሰው ሁሉ ይህንን እንዲያውጁ አደራ ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይህንን ያሳሰቡት አርብ ሚያዝያ 30 2018 ዓመተ ምህረት የፖምፔይ እመቤታችን ቅድስት ድንግል ማርያም ቤተ መቅደስ የበጎ አድራጎት ድርጅትን በጎበኙበት ወቅት ሲሆን ይህም ለሐዋርያዊ መንበር በተመረጡበት የመጀመሪያ ዓመት ወደ ፖምፔይ ከዚያም ወደ ኔፕልስ ባደረጉት ሐዋርያዊ ጉብኝት ወቅት እንደሆነ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የድርጅቱ በጎ ፈቃደኞችን ለልግስናቸውና ለእምነታቸው ምስጋናን በማቅረብ ይህን ሐዋርያዊ ጉብኝት የጀመሩት ባለፈው ዓመት ቅድስናውን ባወጁት የባርቶሎ ሎንጎ ፈለግ በመከተል መሆኑ እጅግ እንዳስደሰታቸው አስረድተው የመቁጠሪያ እመቤታችንና ቅዱስ ባርቶሎ በሁሉም የዕድሜ ክልልና የኑሮ ደረጃ ላይ የሚገኙትን ወደ ሰላምና ወደ ስምምነት የሚመራ አንድ የፍቅር ምንጭ ስር የሚሰበሰቡበት ይህ ስፍራ የጸጋ ስፍራ ነው ሲሉ ጠርተውታል። ቅዱስ ባርቶሎ ሎንጎ የፖምፔይ ሸለቆን ልብን የሚያሞቅ የፍቅር የእምነትና የልግስና ድል ብሎት እንደሚጠራው ያስታውሱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እውነታው አሁንም ሕያውና የሚታይ መሆኑን ተናግረው የቤተ መቅደሱ በጎ አድራጎት ሥራዎች የኢየሱስ ክርስቶስን የትንሣኤ ኃይል በየቀኑ የሚለማመዱበት ልብን በፍቅር ወደ ወንጌል ሕይወት የሚመልስ ነው ብለው የበጎ አድራጎት ቤተ መቅደስና የእምነት ቤተ መቅደስ እርስ በርስ የሚደጋገፉ ናቸው ሲሉ በማስረዳት ጸሎት ሰዎችን በእንግድነት መቀበልን፣ ማፍቀርን፣ ማገልገልንና ለጋስ መሆንን እንደሚያበለጽግ ተናግረው ፍቅር ከእያንዳንዱ ጥረትና ግምት በላይ የሚሄዱ ተአምራትን ሊያከናውን እንደሚችል ገልጸዋል። ቅዱስ ባርቶሎ ለመጀመሪያ ጊዜ ወደ ፖምፔይ ሸለቆ ሲደርስ በታላቅ ድህነት የተጠቃች ምድር ማግኘቱን ለቤተ መቅደሱ የበጎ አድራጎት ድርጅት ያስታውሱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጥቂት ድሃ ገበሬዎች ብቻ በሚኖሩበት በወባ በሽታና በወንበዴዎች በሚሰቃዩበት ቦታ እንኳን ቅዱስ ባርቶሎ ሎንጎ በሁሉም ሰው ላይ የኢየሱስ ክርስቶስን ፊት ማየት እንደቻለ ተናግረው በቅዱስ ባርቶሎ ርኅራኄ ምክንያት የእግዚአብሔርን ልብ ለአዋቂዎችም ሆነ ለልጆች በተለይም ወላጅ ለሌላቸው ልጆች እና ለእስረኞች መገለጡን አስታውሰዋል። ይህ ቦታ ለክርስቲያናዊ አምልኮና በዓለም ዙሪያ የሚገኙ ሰዎች ለእመቤታችን ቅድስት ድንግል ማርያም ክብር የሚሰጡበት የክርስትና ሕይወት ማዕከል ሆኖ መቀጠሉን ያስታውሱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጸሎት የሁሉ ነገር መሠረት እንደሆነና በተለይም የመቁጠሪያ ጸሎት ሌላውን ነገር በሙሉ እንዲቻል የሚያደርግ የተደበቀ ኃይል ነው ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ምእመናን በሙሉ ይህንን ጥንታዊና ውብ የሆነውን መንፈሳዊ አምልኮ ሕያው በማድረግ ወደ ሌሎች ስፍራዎችም እንዲያሰራጩ ታሳስበው የኢየሱስ ክርስቶስን ምስጢራዊ ሕይወት በእመቤታችን ቅድስት ድንግል ማርያም ቀላልና እናታዊ ዐይኖች ማሰላሰል እንደሚገባ በማሳሰብ ኢየሱስ ክርስቶስ ያከናወናቸው ነገሮች ልብን ዘልቀው በመግባት ሕይወትን ይለውጣል ሲሉ አስረድተዋል። በዚህም መሠረት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለሕይወት ዕቅድ ትኩረት በመስጠት ከእግዚአብሔር በሚመጣ ብርሃን ግልጽና ትሑት የጸሎት ሰዎች እንዲሆኑ በቃላቸውና በድርጊታቸው ቅዱስ ባርቶሎ ያበራውን የፍቅር ነበልባል በስፋት እንዲያበሩ በአገልግሎት በውይይትና በእምነት ሕይወት ለዚህ አስደናቂ ወጣት ትውልድ ተአማኒ ሞዴሎችና ጥበበኛ መሪዎች እንዲሆኑ አሳስበዋል። ቅዱስነታቸው በመቀጠልም ለሕፃናት ለታዳጊዎችና ለወጣቶች በሰጡት የማበረታቻ ቃላት እድገታቸውን በፍቅር ለሚንከባከቡት ሰዎች እምነት እንዲኖራቸው በሕይወት ዘመናቸው እምነታቸውን በተሰቀለው ከሞት በተነሳው በሚያድናቸው ነጻ በሚያወጣቸው በእግዚአብሔር ልጅ በኢየሱስ ክርስቶስ ላይ እንዲያደርጉ ተማጽነው ኢየሱስ ክርስቶስ የማይተወን ወይም የማይጥለን ወዳጃችን የሚረዳንና ሁልጊዜም ከጎናችን የሚሆን ወንድማችን ነው ሲሉ አስረድተዋል። በእመቤታችን ቅድስት ድንግል ማርያም እጅ በኩል የሰውን ዘር ሁሉ ለኢየሱስ ክርስቶስ እንክብካቤ እንደምናደርግ ከእርሱ ጋር በመሆን በጸጋው ስንታገዝ መልካም ነገርን ከማድረግ ሊያግደን የሚችል ምንም ነገር እንደሌለና የሰላም ተስፋ እዚህም ሆነ በየትኛውም ቦታ እንደሚፈጸም እርግጠኞች ነን ሲሉ ቅዱስነታቸው አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመጨረሻም የበጎ አድራጎት ሠራተኞችን በጸሎታቸው በማስታወስ ቡራኪያቸውን እንደሚሰጧቸው በማረጋገጥ የፖምፔይ ቅዱስ መቁጠሪያ ንግሥትና ቅዱስ ባርቶሎ ሆይ ስለ እኛ ጸልዩልን በማለት ንግግራቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የሚደርሳችሁ የአርብ ሚያዝያ 30 2018 ዓመተ ምሕረት ዝግጅታችን ነው። በኢየሩሳሌም ለሰባ ዓመታት ያህል ለዕብራይስጥ ቋንቋ ተናጋሪ ካቶሊኮች ሐዋርያዊ አገልግሎት መሰጠቱ ተነገረ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርበዋል።
1: በእስራኤል ውስጥ የሚገኘው ለዕብራይስጥ ቋንቋ ተናጋሪ ካቶሊካውያን የተቋቋመው የቅዱስ ያዕቆብ ሐዋርያዊ አስተዳደር የተመሠረተበትን 70ኛ ዓመት እያከበረ እንደሚገኝ ተነግሯል። ሚያዝያ 24 ቀን 2018 ዓመተ ምህረት በኢየሩሳሌም በሚገኘው የኖትርዳም ማዕከል በተከበረው የቅዱስ ያዕቆብ ሐዋርያዊ አስተዳደር የዩቤልዩ ክብረ በዓል ላይ 350 የሚደርሱ ምዕመናንና ተጋባዥ እንግዶች የተገኙ ሲሆን የላቲን የኢየሩሳሌም ፓትርያርክ ብፁዕ ካርዲናል ፒየር ባቲስታ ፒዛባላ በዚህ ዓመታዊ የሐዋርያዊ ቅዱስ ያዕቆብ ክብረ በዓል ላይ በተከበረው የኢዮቤልዩ በዓል ወቅት የተካሄደውን መሥዋዕተ ቅዳሴ መምራታቸው ተነግሯል። የቅዱስ ያዕቆብ የሀገረ ስብከት በእስራኤል ውስጥ የቤተ ክርስቲያን መገኘት ልዩ ምልክት እንደሆነ የተነገረ ሲሆን ይህች ቤተ ክርስቲያን በካቶሊክ ቤተ ክርስቲያን ሁለንተናዊነት ላይ ጸንታ የምትገኝ ቢሆንም የዕለት ተዕለት ሕይወት የሚገለጽበትን የዕብራይስጥ ቋንቋ እንደምትጠቀምም ተገልጿል። ይህ ክብረ በዓል የሀገረ ስብከቱ ማኅበረሰብ ሐዋርያዊ አስተዳደሩን ለመሠረቱት ካህናት፣ ገዳማውያትና ምዕመናን ያላቸውን ምስጋና ለመግለጽ ዕድል እንደሰጣቸውም ተመላክቷል። የሰባኛ ዓመት ክብረ በዓሉ አከባበር ሁለት ገጽታ የነበረው ሲሆን ዕለቱን አስመልክቶ ከተደረገው የቅዱስ ቁርባን ስግደት ጎን ለጎን ከሰዓት በኋላ በተደረገው መርሃ ግብር የዝማሬ የግል ምስክርነቶችና ክርስቲያን ሚዲያ ሴንተር የተዘጋጀው ዘጋቢ ፊልም መታየቱም ተገልጿል። እንደ አውሮፓውያን አቆጣጠር ከ2005 እስከ 2008 ዓመተ ምህረት የቅዱስ ያዕቆብ ሀገረ ስብከት አስተዳዳሪ ሆኖ ያገለገሉት ብፁዕ ካርዲናል ፒዛባላ የእስራኤልን ሕዝብ መረዳት እንዲሁም ቤተ ክርስቲያኗን በማገዝና ወደፊት እንድትጓዝ በማድረግ ረገድ ማኅበረሰቦች ስላላቸው ኃላፊነት እውቅና የመስጠትን አስፈላጊነት አበክረው የገለጹ ሲሆን ይህ ግንኙነት ከመቼውም ጊዜ ይበልጥ ዛሬ አስፈላጊ እንደሆነ ገልጸው ሀገረ ስብከቱ ጸንቶ እንዲቆይ ያስቻለው ቤተ ክርስቲያን የምታወጣው እቅድ ብቻም ሳይሆን በጌታችን ኢየሱስ ክርስቶስ ላይ የተገነባ መሠረት ስላላት ነው ብለዋል። በዩቤልዩ ክብረ በዓሉ ወቅት እንደተገለጸው ሀገረ ስብከቱ በየቀኑ በሚባል ደረጃ በመተርጎም አብሮነትን በማሳየት በማዳመጥና በማገልገል ተልእኮውን እያከናወነ እንደሚገኝ የተገለጸ ሲሆን ዓላማውም የተለየች ቤተ ክርስቲያንን መገንባት ሳይሆን በጌታችን ኢየሱስ ክርስቶስ ላይ የተመሠረተችውን ቤተ ክርስቲያን ከውስጥ ሆኖ ማገልገል እንደሆነም ተገልጿል። ከዚህም ባሻገር በችሮታም ሆነ በተግዳሮት ልዩነት ውስጥ ቤተ ክርስቲያን አንድ አካል እንጂ የደሴቶች ስብስብ አለመሆኗን በአጽንኦት ተገልጿል። ሀገረ ስብከቱ በእስራኤል ውስጥ የሚገኙ የአይሁድና የአይሁድ ተወላጅ ያልሆኑ ምዕመናንን፣ ስደተኞችን፣ የሩሲያ ቋንቋ ተናጋሪ ቡድኖችን እና የአካባቢው ክርስቲያኖችን ጨምሮ በእስራኤል ውስጥ የሚገኙ የዕብራይስጥ ቋንቋ ተናጋሪ ካቶሊካውያንን አንድ ላይ የሚያሰባስብ ሲሆን ማኅበረሰቦቹ በኢየሩሳሌም፣ ቴላቪቭ፣ ጃቫ፣ ሃይፋ፣ ቢኤርሼቫ እና ጢባሪያስ ውስጥ ንቁ ተሳትፎ እንደሚያደርጉም ተገልጿል። 70 ዓመታት ስጦታና በተጨማሪም ኃላፊነት ጭምር ነው ያሉት እንደ አውሮፓውያን አቆጣጠር ከ2021 ጀምሮ የቅዱስ ያዕቆብ ሀገር ስብከት ምክትል አስተዳዳሪ የሆኑት አባ ፒዮትሮ ኤልዛኮ የማኅበረሰቡ ተግባር የዘመኑን ምልክቶች ለማዳመጥ የሚቀጥለውን ትውልድ ለመንከባከብ ብሎም የእምነት የውይይትና የርኅራኄ ድልድዮችን ለመገንባት ታማኝ፣ ትጉህና ደፋር ሆኖ መቀጠል ነው ሲሉም አሳስበዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።

0: ከዚህ ቀጥሎ የወጣቶች ዓለም የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።
1: የወጣቶች ዓለም
2: ከወንጌል ልብ ሁሉንም ጉዳይ በተልእኮ ውስጥ ቆልፈን ለማስቀመጥ ብንሞክር መልእክቱን የምናስተላልፍበትን መንገድ ይጎዳዋል። ፈጣን ግንኙነትና አልፎ አልፎ የተዛባ የመገናኛ ብዙሃን ሽፋን ባለበት በዛሬው ዓለም የምንሰብከው መልእክት የመዛባት ወይም እስከዚህም ተፈላጊ ወዳልሆነ ደረጃ ዝቅ የማለት ትልቅ አደጋ ያጋጥማል። በዚህ አይነት የቤተ ክርስቲያን የግብረ ገብ አስተምሮ አካል የሆኑ አንዳንድ ጉዳዮች የተዛባ ትርጓሜ ይኖራቸዋል። ትልቁ ችግር የምንሰብከው መልእክት ጠቃሚ ቢሆንም የክርስቶስን መሠረታዊ ሐሳብ በራሳቸው ማስተላለፍ በማይችሉ እስከዚህም ተፈላጊ ካልሆኑ ጉዳዮች ጋር የሚመሳሰል ይሆናል። አድማጮቻችን ስለምናገረው ነገር መነሻ ሁሉ ያውቃሉ ወይም የምንለው ነገር ለወንጌል መሠረታዊ ሐሳብ ከመሰጠው ትርጉም ውበትና ሰውን የመሳብ ጋር የማገናኘት ብቃት አላቸው ብለን መገመት የለብንም። ሐዋራዊ አገልግሎት በተልእኮ ስልቱ በጥብቅ የሚጫኑ እርስ በርስ በማይገናኙ አያሌ አስተምሮች ስርጭት ላይ የተጠመዱ አይደሉም። ማንንም የማስቀር ወይም የማገልልና ሁሉንም ሰው የሚደርስ ሐዋራዊ ግብና የተልእኮ ስልት ስንቀበል መልእክቱ በመሠረታዊ ነገሮች ይበልጥ ውብ፣ ታላቅ፣ ማራኪና አስፈላጊ በሆኑ ጉዳዮች ላይ ማትኮር ይኖርበታል። መልእክቱ ቀላል ነገር ግን ጥልቀቱንና እውነቱን የያዘ ብሎም ይበልጥ ኃያልና አሳማኝ ሊሆን ይገባል። ሁሉም የተገለጡ እውነቶች የሚመጡት ከመለኮታዊ ምንጭ ስለሆነ በተመሳሳይ መልኩ የሚታመኑ ናቸው። ሆኖም አንዳንዶቹ የወንጌልን መሠረታዊ ሐሳብ በቀጥታ ለመግለጽ አስፈላጊ ናቸው። በዚህ መሠረታዊ ፍሬ ነገር ውስጥ ጎልቶ የሚበራው በሞቱና ከሞታን ተለይቶ በተነሳው ኢየሱስ ክርስቶስ የተገለጠው የእግዚአብሔር ልጅ ፍቅር ነው። በዚህ ረገድ ሁለተኛው የቫቲካን ጉባኤ እንዳብራራው በካቶሊካዊ አስተምሮ ውስጥ የእውነቶች ሥርዓት ወይም ደረጃ አለ። ምክንያቱም ከክርስትና እምነት መሠረት ጋር ያላቸው ግንኙነት የተለያየ ነውና። ይህ እውነታ የእምነት ቀኖናዎችንም ሆነ ግብረ ገባዊ አስተምሮዋን ጨምሮ መላውን የቤተ ክርስቲያንን አስተምሮ ስብስብ ይመለከታል። ቅዱስ ቶማስ አኩናንስ እንዳስተማረው የቤተ ክርስቲያን የግብረ ገብ አስተምሮ ለከፍተኛ ግብረ ገባዊ አስተሳሰቦችም ሆነ ከእነርሱ በሚገኙ ተግባሮች አንጻር የራሱ የሆነ ደረጃ አለው። ከሁሉ በላይ የሚጠቅመው በፍቅር የሚገለጸው እምነት ነው። በጋላትያ መልእክት ምዕራፍ 5 ከቁጥር 6 ለባልንጀራ ከሚደረጉ የፍቅር ሥራዎች ውስጥ መንፈሳዊ ጸጋ ፍጹም ውጫዊ መገለጫ ነው። የአዲሱ ትእዛዝ መሠረት በፍቅር በሚሠራ እምነት የተገለጠው የመንፈስ ቅዱስ ጸጋ ነው። በመሆኑ ቅዱስ ቶማስ እንዳብራራው ውጫዊ ሥራዎችን በተመለከተ ምሕረት ከበጎ ሥራዎች ሁሉ የበለጠ ነው። ምሕረት በራሱ ከበጎ ሥራዎች ሁሉ ይበልጣል፣ ምክንያቱም ሌሎቹ የሚዞሩት በእርሱ ዙሪያ ነውና፣ ከዚህም በላይ የእነርሱን ጉድለት ይሞላል። ይህ በተለይ የላቀ ግብረ ገባዊ ሥራን ይመለከታል። ምሕረት ለእግዚአብሔር የተገባ ነውና በእርሱም አማካይነት የእርሱ ሁሉን ቻይነት በከፍተኛ ደረጃ ይገለጣል። በሰብአዊ ውስንነቶች ውስጥ ያለ ተልእኮ። ቤተ ክርስቲያን ራሷ ልዑክ ደቀ መዛሙር ናት። የተገለጠውን ቃል በመተርጎምና እውነትን በመረዳት ረገድ እድገት ያስፈልጋታል። የቤተ ክርስቲያን አስተሳሰብ እንዲጎለብት ማድረግ የነገረ መለኮት ሊቃውንት ሥራ ነው። ሌሎች ሳይንሶችም በየራሳቸው መንገድ ይህን ለማከናወን ይረዳሉ። ለምሳሌ ማኅበራዊ ሳይንስን በተመለከተ ዮሐንስ ጳውሎስ ዳግማዊ እንደተናገሩት ቤተ ክርስቲያን ለማስተማር ተልእኮዋ ጠቃሚ የሆኑ ተጨባጭ ፍንጮች እንድታገኝ ለሚረዱ ማኅበራዊ ሳይንሶች ምርምር ዋጋ ትሰጣለች። በቤተ ክርስቲያን ውስጥ አያሌ ጉዳዮች በታላቅ ነጻነት ይጠናሉ፣ ይተነተናሉ። በፍልስፍናና በነገረ መለኮትም በሐዋራዊ ሥራ ውስጥ የሚንሸረሸሩ የተለያዩ አስተሳሰቦች በአክብሮትና በፍቅር ከመንፈስ ጋር ለመታረቅ ዝግጁ ከሆኑ ለቤተ ክርስቲያን እድገት አስተዋጽኦ ሊያደርጉ ይችላሉ። ምክንያቱም ሁላችሁም የእግዚአብሔር ቃል ጥልቅ ሀብት በይበልጥ ለመግለጽ ይረዳሉና። ሁሉም የሚጠብቀውና ለማይታይ ነገር ምንም መንገድ የማይከፍቱ ወጥ የሆነ የአስተምሮ አካል እንዲኖር ለሚመኙ ወገኖች ይህ የማይፈለግና አደናጋሪ ሐሳብ መስሎ ይታያቸዋል። ነገር ግን ይህን የመሰለ ብዝሃነት የወንጌልን የማያልቅ ሀብት የተለያዩ ገጽታዎች ለማሳወቅና ለማዳበር ይረዳል። ከዚሁ ጋር በዛሬው ጊዜ የሚታዩ ፈጣንና ሰፊ ባህላዊ ለውጦች የማይለወጡ እውነቶችን አጉልቶ በሚያስታውቅ ቋንቋ የመገለጫ መንገዶችን ያለ መታከት መሻት እንዳለብን ያሳስቡናል። የእምነት ሀብት አንድ ነገር ነው፣ እርሱ የሚገለጥበት መንገድ ደግሞ ሌላው ነው። ምእመናን ፍጹም ወግ አክባሪ ቋንቋ ሲሰሙ ያ ቋንቋ ለነርሱ ባዕድ ስለሚሆን ለኢየሱስ ክርስቶስ እውነተኛ ወንጌል ባዕድ የሆነ ነገር ይዞ የሚሄዱባቸውን አጋጣሚዎች አሉ። ስለ እግዚአብሔርና ስለ ሰው ዘር እውነቱን በቅን ልቦና ስናስተላልፍ አንዳንድ ጊዜ ስለ እነርሱ ቤተ ክርስቲያናዊ ያልሆኑ የተሳሳተ ባዕድ አምልኮ ወይም ሰብአዊ ግምት እንሰጣቸዋለን። በዚህ አይነት ይዘቱን በማስተላለፍ ፋንታ ቅርጹ ላይ እናተኩራለን። ይህ ትልቁ አደጋ ነው። እውነቱን መግለጽ የተለያዩ መልኮች ሊኖሩት እንደሚችሉ የእነዚህ የአገላለጽ መልኮች መታደስ ለዛሬ ዘመን ሰዎች በማይለወጥ ትርጉም የወንጌልን መልእክት ለማስተላለፍ አስፈላጊ እንደሆነ ከቶ አንዘነጋ። ቤተ ክርስቲያን በምታራምደው መረዳት አንዳንድ ጥልቅ የሆኑ ታሪካዊ መሠረቶች ያሏቸውን ጨምሮ አንዳንድ ከወንጌል መሠረት ሐሳብ ጋር ቀጥታ ግንኙነት የሌላቸው ልማዶች በሰዎች ዘንድ በሚገባ እንዳልታወቁና እንዳልተደነቁ ማየት ትችላለች። ከነዚህ ልማዶች አንዳንዶቹ ጥሩ ቢሆኑም ለወንጌል ማስተላለፊያነት አያገለግሉም። ስለዚህ እነርሱን እንደገና ለመፈተሽ መፍራት አይገባንም። ከዚሁ ጋር ቤተ ክርስቲያን በጊዜያቸው ውጤታማ የነበሩ ሕጎች ወይም መምሪያዎች አሏት። ነገር ግን የሰዎችን ኑሮ ለመምራትና ለመቅረጽ ያ የነበራቸው ጠቀሜታ አሁን የላቸውም። ቅዱስ ቶማስ አኳናስ እንዳመለከተው ክርስቶስና ሐዋርያት ለሕዝብ እግዚአብሔር የሰጧቸው መምሪያዎችም በጣም ጥቂት ናቸው። ከዚህ በተጨማሪ ቅዱስ አውጎስጢኖስን ጠቅሶ እንደተናገረው የኋላ ኋላ በቤተ ክርስቲያን የወጡ መምሪያዎች በምእመናን ኑሮ ላይ ሸክም እንዳይሆኑ እና እግዚአብሔር በምሕረቱ ነፃ እንድንሆን ፍቃድ ሆኖ ሳለ ሃይማኖታችንን የባርነት ዓይነት እንዳያደርጉት በመጠን መሆን አለባቸው። ይህ ከብዙ ምዕተ ዓመታት በፊት የወጣ መምሪያ ዛሬም ወቅታዊ ነው። ስለ ቤተ ክርስቲያን ታዲሶና ለሁሉም ሊዳረስ ስለሚገባው ስብከቷ ሲታሰብ ይህ ጉዳይ ትኩረት ሊሰጣቸው ከሚገቡ መመዘኛዎች አንዱ መሆን ይኖርበታል። እንግዲህ የስብከተ ወንጌል ሥራ በቋንቋና በአካባቢዎች ተገድቦ የሚከናወን መሆኑን እናያለን። ስብከተ ወንጌል ፍጹምና በማይቻልበት ጊዜ ሁሉ ሊያመጣ የሚችለውን እውነት ደግነትና ብርሃን አይተውም። የወንጌልን እውነት በተወሰነ አግባብ ይበልጥ ውጤታማ በሆነ መንገድ ለማስተላለፍ ይፈልጋል። የልዑክ ልብ እነዚህን ውስንነቶች ያውቃል። ራሱን ከደካሞች ጋር ደካማ አድርጋል። ከሁሉም ጋር ሁሉን ይሆናል። በአንደኛ ቆሮንቶስ መልእክት ምዕራፍ 9 ከቁጥር 22 ራሱን ጨርሶ አያርቅም፣ የራሱን ደህንነት አያስቀድምም፣ በግትርነትና ራስን በመከላከል ላይ አያተኩርም። ራሱ ስለ ወንጌል ባለው መረዳትና የመንፈስን መንገዶች ለይቶ በማወቅ ማደግ እንዳለበት ያምናል። በመሆኑም በሂደት ላይ ቢሆን እንኳን ጫማዎቹ በመንገድ ላይ ቢጨቀዩም ሁልጊዜ መልካም ነገር ያደርጋል። ምንጭ፣ የወንጌል ደስታ የተሰኘ የቅዱስ አባታችን ፍራንቺስኮስ በዛሬው ዓለም ወንጌልን ስለ መስበክ ለጳጳሳት፣ ለካህናት፣ ለደናግልና ለምእመናን ያስተላለፉት ሐዋርያዊ ምክር ከአንቀጽ 33 እስከ 45 ድረስ የተወሰደ ነው።
3: የወጣቱ ዓለም
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የሚደርሳችሁ የአርብ ሚያዝያ 30 2018 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ ያልናቸው ዝግጅቶች እነዚህ ነበሩ። አብራችሁን በመሆን ስላዳመጣችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።